0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰኞ ሰኔ 22 ቀን 2018 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። የዕለቱን የዓለም ዜና ሸቴ በቀለ ያቀርብልናል። ሂሩት መለሰ ስርጭቱን በመምራት እስከ ፍጻሜው አብሬያችሁ ዘልቃለሁ። ከቦኑ የቀጥታ ስርጭት ስቱዲዮአችን የሚተላለፍላችሁን ዝግጅታችንን እንድትከታተሉ እንጋብዛለን። አብራችሁን አምሹ። ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ይደመጣል። ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌት እና በፌስቡክ የቀጥታ ስርጭቱን ማዳመጥ አስተያየት መስጠትም ይቻላል። የዶች ቨለን ዘገባዎች በዋትስአፕ፣ በቴሌግራም እና በዩቲዩብም መከታተል ትችላላችሁ። በትግራይ ክልል አስገዳጅ የተባለው የወጣቶች አፈሳ መቀጠሉን ነዋሪዎች ተናግረዋል። የአውሮፓ ህብረት በክልሉ ያለውን ውጥረትና የወጣቶች የግዳጅ አፈሳን ተቃውሟል። ይህና ዩናይትድ ስቴትስ ለሱዳን ተፋላሚዎች መሳሪያ በሚያቀርቡ ኩባንያዎች ላይ ማዕቀብ መጣሏ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያ ጉብኝት፣ በደቡብ አፍሪካ ጸረ ፍልሰተኛ ቡድን ያስቀመጠው ቀነ ገደብ መጠናቀቁና የፍልሰተኞች ስጋት የዛሬው የዜና መጽሔት ዝግጅታችን የሚያስቃኘን ጉዳዮች ናቸው። ማህደረ ዜና የኢራንና የአሜሪካንን ቀውስ እንዲሁም ተያያዥ ጉዳዮችን ይመለከታል። ስፖርት ደግሞ የዓለም ዋንጫን ጨምሮ ሌሎች ስፖርታዊ ውድድሮችን አካቷል። ከሁሉ ቀዳሚው የዓለም ዜና ነው። ሸቴ ያቀርብልናል።
0: የዲደብሊው ዜና።
2: በመጀመሪያም ዋና ዋና ዜና። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ዛሬ በአዲስ አበባ ተገናኙ። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍል አገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። በጀርመን ኒደርዛክሰን ግዛት ውስጥ በመትገኝ ሽታደ የተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 5 ሰዎች መገደላቸውን ፖሊስ አስታወቀ። ዜናው በዝርዝር። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ

0: ዛሬ በአዲስ አበባ ተገናኙ። ጠቅላይ ሚኒስትር አብይ በመተማመንና የጋራ መከባበር ላይ ስለሚመሰረት የኢኮኖሚ ግንኙነት ጸጥታና ቀጠናዊ መረጋጋት ከሶማሊያው ፕሬዝዳንት ጋር መነጋገራቸውን በኤክስ አስፍረዋል። የፕሬዝዳንት ሐሰን ሼክ መሐሙድ ጽፈት ቤት በበኩሉ ውይይቱ ለሁለቱ አገራት ለህዝቦቻቸውና ለመላቀጠናው ጥቅም ትብብርና አጋርነትን ለማጠናከር ያላቸውን ቁርጠኝነት ማረጋገጥ ላይ ያተኮረ እንደሆነ ገልጿል። ሐሰን ሼክ መሐሙድ ወደ አዲስ አበባ ያቀኑት መንግስታቸው በሶማሊያ ተግባራዊ ሊያደርገው ባቀደው የምርጫ ስርዓት ምክንያት ከግዛቶች ጋር ከፍተኛ ኛው ውጥረት ውስጥ በገባበት ወቅት ነው። ከሶማሊያ በቀጥታ የሚዋሰኑት ኢትዮጵያ፣ ኬንያና ጅቡቲ ማዕከላዊ መንግስት ከግዛቶች ጋር ለማሸማገል ከዚህ ቀደም ያደረጉት ጥረት እንዳልሰመረ የኬንያ ፕሬዝዳንት ዊሊያም ሩቶ ተናግረው ነበር። የሶማሊያ ፕሬዝዳንት ወደ ኢትዮጵያ ከመቅናታቸው በፊት በጅቡቲ የነጻነት በዓል ላይ ተገኝተው ከፕሬዝዳንት ኢስማኤል ዑመር ጉሌ ተወያይተዋል። ከአንድ ሳምንት በፊት ደግሞ ፕሬዝዳንቱ በናይሮቢ ነበሩ። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍል አገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። የትምህርት ሚኒስቴር ዛሬ ሰኞ ይፋ ባደረገው ክልከላ ውስጥ ሜሞሪ ካርዶች፣ የግል ላፕቶፖችና ታብሌቶችም ተካተዋል። የዘንድሮውን አገር አቀፍ የ12ኛ ክፍል ፈተና በአጠቃላይ 563,501 ተማሪዎች ይወስዳሉ። ፈተናው በበይነመረብ በስድስት ዙር የሚሰጥ ሲሆን በወረቀት የሚፈተ ኑ የተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ 3 የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 8 ይፈተናሉ ተብሏል። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። ስምምነቱ የተደረገው ከ12 ዓመታት ገደማ በፊት መንግስት ያወጣው ቦንድ ባለቤቶች ከሆኑ የግል አበዳሪዎች ውስጥ 45 በመቶውን ከሚወክል ኮሚቴ ጋር ነው። መንግስት የግል አበዳሪዎቹን ዕዳ የሚከፍለው አዲስ በሚያወጣው ቦንድ አማካኝነት እንደሚሆን ገንዘብ ሚኒስቴር አስታውቋል። ሁለተኛው የዕዳ ሰነድ መንግስት ከቦንድ ባለቤቶች ከተበደረው 1 ቢሊዮን ዶላር በ12 በመቶ ዝቅ ያለ ነው። ይህን የ880 ሚሊዮን ዶላር ቦንድ መንግስት ከመጪው ሐምሌ 8 ጀምሮ በዓመት አንድ ጊዜ በሚያከናውናቸው አራት ክፍያዎች ያጠናቅቃል። በስምምነቱ መሰረት በዓለም ገበያ የተሸጠው ቦንድ የሚከፈልበት ወለድ ከ6.625 በመቶ ወደ 6.15 በመቶ ዝቅ ብሏል። ከታህሳስ 2017 ጀምሮ የተጠራቀመውን ወለድ አገሪቱ በሚቀጥለው ሳምንት ማለትም ሰኔ 24 ቀን መክፈል አለባት። ኢትዮጵያ በድርድሩ ከዚህ ቀደም ሳትከፍል የቀረችውን 99.3 ሚሊዮን ዶላር ወለድ ሙሉ በሙሉ ለመክፈል ተስማምታለች። ኢፍትሃዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴፕት ጀስቲስ የተባለ መንግስታዊ ያልሆነ ድርጅት የፖሊሲ ዳይሬክተር ቲም ጆንስ ስምምነቱ ለቦንድ ባለቤቶች ጥሩ ቢሆንም ለኢትዮጵያ ህዝብ መጥፎ እንደሆነ ተችተዋል።
1: ኢትዮጵያ በስተመጨረሻ ስምምነት በማግኘቷ ደስተኞች ነን። ነገር ግን ረጅም ጊዜ ወስዷል። የቦንድ ባለቤቶችም ከሚገባቸው በላይ ያገኛሉ። ይህ የኢትዮጵያ መንግስት ጥፋት አይደለም። ይህ ከቦንድ ባለቤቶች ጋር በሚደረገው ድርድር በቂ ድጋፍ ባለመቅረቡ የቡድን 20ና በተለይም የዩናይትድ ኪንግደም መንግስት ጥፋት ነው። ምክንያቱም የቦንድ ባለቤቶች በዩናይትድ ኪንግደም ክስ እንመሰርታለን ብለው በማስፈራራት ለራሳቸው ጥሩ፣ ለኢትዮጵያ ህዝብ ደግሞ መጥፎ የሆነ ስምምነት ለማግኘት ችለዋል።
2: And a worse deal for the people of Ethiopia.
0: ከዚህ በተጨማሪ የኢትዮጵያ መንግስት ወደፊት ሌላ የአንድ ቢሊዮን ዶላር ቦንድ እንደ ማስተማመኛ ለማውጣት የተስማማ ሲሆን ለግል አበዳሪዎች የተወሰነ የመግዛት መብት ይሰጣቸዋል። እቅዱ ከዓለም አቀፉ የገንዘብ ድርጅትና ከኢትዮጵያ ኦፊሻል አበዳሪዎች ኮሚቴ ይሁንታ እንዳገኘ የገንዘብ ሚኒስቴር አስታውቋል። የኬንያ መንግስት ከአሜሪካ ጋር ሊፈራረም ነው የተባለው የቢሊዮን ዶላሮች የውድ ማዕድናት ፍለጋ ስምምነት ግልጽነት ይጎለዋል የሚል ክስ በፍርድ ቤት ቀረበበት። ሴንተር ፎር ሊቲጌሽን ትረስት የተባለ መንግስታዊ ያልሆነ ድርጅት ክሱን የመሰረተው የሁለቱ አገራት ስምምነት ወደ መገባደጃው ተቃርቧል በተባለበት ወቅት ነው። ድርጅቱ የስምምነቱ ውልና የማዕቀፎች ዝርዝሮች ምስጢራዊና ለህዝብ ግልጽ ያልተደረጉ ናቸው የሚል ክስ በኬንያ ከፍተኛ ፍርድ ቤት መስርቷል። የኬንያ ከፍተኛ ፍርድ ቤት ክሱ ለተጠሪ ተቋማት እንዲደርስ ትእዛዝ ማስተላለፉን የፈረንሳይ ዜና አገልግሎት ዘግቧል። ኬንያ ከሞምባሳ አቅራቢያ ምሪማ ሂል በተባለ ቦታ የሚገኙ ውድ ማዕድናትን ለማልማት ጨረታ ያወጣቸው ባለፈው ሚያዝያ ነበር። የአገሪቱ የማዕድን ሚኒስቴር የጨረታውን አሸናፊ እስካሁን ይፋ አላደረገም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አፍሪካን በተመለከተ በሚከተሉት ፖሊሲ ውድ ማዕድናት ላይ ያተኮሩ ሲሆን ኬንያ ቅድሚያ ከተሰጣቸው ሀገራት አንዷ ናት። ባለፉት ወራት የአሜሪካ ባለስልጣናት በኬንያ በተካሄዱ ከፍተኛ ውይይቶች ሲሳተፉ ነበር። ከህንድ ውቅያኖስ አቅራቢያ በሚገኘው ምሪማ ሂል ከ62 ቢሊዮን ዶላር በላይ የሚያወጣ የውድ ማዕድናት ክምችት እንዳለ ይገመታል። ይህ ዶይቸ ቬለ ነው። በጀርመን ኒደርዛክሰን ግዛት ውስጥ በመትገኝ ሽታዳ የተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 5 ሰዎች መገደላቸውን ፖሊስ አስታወቀ። በጥቃቱ ሌሎች የቆሰሉ ሰዎች መኖራቸውን ያረጋገጠው ፖሊስ ምን ያክል እንደሆኑ ግን ይፋ ሳያደርግ ቀርቷል። በወጣቶች ማዕከል ላይ በተከፈተው ተኩስ ተጠርጣሪውን ጨምሮ 2 ሰዎች በቁጥጥር ስር ውለዋል። ማዕከሉ እርጉዝ ሴቶችና ልጆች ያላቸው ወጣት እናቶችን ጨምሮ ለተለያዩ ሰዎች የመጠለያ አገልግሎት የሚቀርብበት ነው። ፖሊስ ከጥቃቱ በኋላ ለህዝብ ስጋት የሚሆን አደጋ እንደሌለ አስታውቋል። የአይን ማኞች በወቅቱ የጥይት ተኩስ መስማታቸውንና ወዲያውኑ አካባቢው በፖሊስ መታጠሩን ተናግረዋል። ጥብቅ የጦር መሳሪያ ቁጥጥር በሚደረግባት እና እንደ ዩናይትድ ስቴትስ ተደጋጋሚ ጥቃቶች ባታስተናግድም ጀርመን ለመሰል ጥቃቶች ግን እንግዳ አይደለችም። አሜሪካና ኢራን ዳግም ያገረሸውን መጠቃቃት ለማርገብ መስማማታቸውን አንድ የዩናይትድ ስቴትስ ባለስልጣን ተናገሩ። ባለፉት ጥቂት ቀናት ሁለቱ አገሮች አንዳቸው ሌላቸው ላይ ጥቃት እየሰነዘሩ ስምምነታቸውን በመጣስ ተወነጃጅለዋል። አደራዳሪዎች ዳግም የብረታውን ውጥረት ለማርገብ በሁለቱ አገሮች መካከል የግንኙነት መስመር ማበጀታቸውን ሬውተርስ ለጉዳዩ ቅርበት ያላቸው ባለስልጣናትን ዋቢ አድርጎ ዘግቧል። አሜሪካና ኢራን በሆርሙዝ የባህር ወሽመጥ መርከቦች በነጻነት እንዲንቀሳቀሱ አንዳቸው በሌላው ላይ የሚፈጽሟቸውን ጥቃቶች ለማቆምና ድርድሮቻቸውን ለመቀጠል መስማማታቸውን አንድ ከፍተኛ ዲፕሎማት እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። የሁለቱ አገሮች ተወካዮች በመጪዎቹ ቀናት በቀጠር ዋና ከተማ ዶሃ ይገናኛሉ ተብሎ የነበረ ቢሆንም ዋሽንግተንና ተሂራን የሚሰጧቸው መግለጫዎች እርስ በርስ የተቃረኑ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለ የማህበራዊ መገናኛ ዘዴያቸው ኢራን ውይይት ጠይቃል አለች። ነገ በዱሃ ይካሄዳል ብለው ነበር። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ግን ከአሜሪካ ጋር በተፈረመው የመግባቢያ ስምምነት መሰረት እንደተባለው በዱሃ የታቀደ የቴክኒክ ባለሙያዎች ውይይት እንደሌለ ገልጸዋል። የዋይት ሀውስ ቃል አቀባይ የሆኑት ካሮሊን ሌቪት፣ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ከፕሬዝደንት ዶናልድ ትራምፕ አማካሪና አማች ጃሬድ ኩሽነር ጋር በዚህ ሳምንት ለከፍተኛ ስብሰባ ወደ ዱሃ እንደሚያቀኑ ፎክስ ለተባለው ቴሌቪዥን ጣቢያ ተናግረዋል። ፓኪስታን በጎረቤቷ አፍጋኒስታን ባካሄደችው ከባድ ወታደራዊ ጥቃት በርካታ ታጣቂዎች መግደሏን አስታወቀች። ሌሊቱን በአየርና እግረኛ ወታደሮች በተፈጸመው ጥቃት 29 ታጣቂዎች መገደላቸውን የፓኪስታን የኢንፎርሜሽን ሚኒስትር ገልጸዋል። አፍጋኒስታንን የሚያስተዳድረው የታሊባን መንግስት በምስራቃዊ የአገሪቱ ክፍል በሚገኙ 3 ግዛቶች ላይ ባነጣጠረው ጥቃት 36 ሲቪል ሰዎች መገደላቸውን አስታውቋል። ሌሎች 163 ሰዎች ደግሞ ቆስለዋል። አዳም ካህን የተባሉ የፓኪታ ግዛት ነዋሪ ህጻናት፣ አረጋውያንና ሴቶችን ጨምሮ በጥቃቱ ሰላማዊ ሰዎች መገደላቸውን እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ጠቅላይ ሚኒስትር አብይ አህመድና የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ዛሬ በአዲስ አበባ ተገናኙ። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍል አገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። በጀርመን ኒደርዛክሰን ግዛት ውስጥ በምትገኝ ሽታዳ የተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 5 ሰዎች መገደላቸውን ፖሊስ አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።
3: የዓለም ዜና ያቀረበልንን እሸቴ በቀለን አመሰግናለሁ።
4: የዜና መጽሔት
3: ወደ መጀመሪያው ዘገባችን ስናልፍ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን እየጎበኙ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሶማሊያውን ፕሬዝዳንት ዛሬ በጽፈት ቤታቸው ተቀብለው አነጋግረዋቸዋል። የሁለቱ ቀናት ጉብኝት የሁለቱን አገራት ግንኙነት በማጠናከርና በአካባቢው መረጋጋት ላይ እንደሚያተኩር የሶማሊያ ፕሬዝዳንታዊ ጽፈት ቤት በኤክስ ገጹ ባወጣው መግለጫ አስታውቋል። ስለ ሶማሊያው ፕሬዝዳንት የኢትዮጵያ ጉብኝት የአዲስ አበባውን ዘጋቢያችንን እስክንድር ፍሬውን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ።
4: እስክንድር፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን እየጎበኙ ነው። ጉብኝቱ የሁለቱን ሀገራት ግንኙነት ማጠናከርና በአካባቢው መረጋጋት ላይ የሚያተኩር ነው ሲል የሶማሊያ ፕሬዝዳንታዊ ጽህፈት ቤት አስታውቋል። ከኢትዮጵያ በኩል ምን ተብሏል? ምን ተጨማሪ መረጃዎች አሉ?
5: የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ለስራ ጉብኝት አዲስ አበባ መግባታቸውን የሳቸውን ጽህፈት ቤት አስታውቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም አሁን እኔና አንቺ ከመነጋገራችን ጥቂት ደቂቃዎች ቀደም ብሎ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ፕሬዝዳንቱን መቀበላቸውንና በሁለትዮሽና በአካባቢያዊ ጉዳዮች ላይ መነጋገራቸውን አስታውቀዋል። የሶማሊያው ፕሬዝዳንት ጽህፈት ቤትም ቀደም ሲል ባወጣው መግለጫ ሁለቱ መሪዎች በንግድ፣ በኢኮኖሚ ትብብር፣ በጸጥታና አካባቢ ሰላም ላይ ይወያያሉ ብለዋል። እንግዲህ እነዚህ ናቸው እስካሁን ጉብኝቱን አስመልክተው በሁለቱ ወገን የወጡ መግለጫዎች። ይሩት
4: እስክንድር፣ እንግዲህ ኢትዮጵያ ከሶማሊላንድ የባህር በር ለማግኘት ከዚህ ቀደም የተፈራረመችው የመግባቢያ ሰነድ ሶማሊያን አስቆጥቶ ነበረ። በኋላም በቱርክ ሸምጋይነት በተካሄደ ድርድር ውጥረቱ ረግቧል። በአሁኑ ጊዜ የሁለቱ ሀገራት ግንኙነት በምን ደረጃ ላይ ነው ያለው? እንዴት ነው የሚገለጸው?
5: ውዝግቡ የጀመረው ጠቅላይ ሚኒስትር አብይ አህመድ እና የዚያን ጊዜው የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዲ ኢትዮጵያ የባህር በር ልታገኝ የምትችልበትን የመግባቢያ ስምምነት ተሳስ 22 ቀን 2016 ዓ.ም በፈረንጆቹ አዲስ ዓመት ላይ ነው መፈራረማቸውን ተከትሎ ነው። ወደ አንድ ዓመት ለሚጠጋ ጊዜም እንግዲህ ውዝግቦች ነበሩ በሁለቱ መካከል። በፕሬዝዳንት ሬሲፕ ታይብ ኤርዶጋን ሸምጋይነት የተካሄደውን ሶስተኛ ዙር ድርድር ተከትሎ ግን የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዲፕሎማሲያዊ ውዝግባቸውን ለመፍታት በታህሳስ 2017 መፈራረማቸው ይታወሳል። ከዛ በኋላ እንግዲህ ውዝግቡ ረግቧል። ነገር ግን የሁለቱ ሀገራት ግንኙነት አሁንም ገና ያልተቋጩ ጉዳዮች እንዳሉት ተንታኞች ይናገራሉ። ለምሳሌ ስምምነቱን ተከትሎ ሁለቱ ሀገራት ቴክኒካዊ ውይይት እንደሚጀምሩም ተገልጾ ነበር። ነገር ግን ያ ቴክኒካዊ ውይይት አሁን ምን ላይ እንደሚገኝም ግልጽ አይደለም። ከዛ በዘለለም እንግዲህ በአካባቢው ባሉ የተለያዩ ጉዳዮች ዙሪያም ገና በሁለቱ ሀገራት መካከል ጥርት ያለ ነገር እንደሌለ ነው ተንታኞች የሚገልጹት።
4: እስክንድር፣ እንደምንከታተለው የመካከለኛው ምስራቅ ሀገራት እንዲሁም ቱርክ ኢትዮጵያና ሶማሊያን ጨምሮ በአካባቢው ሀገራት የሚያደርጉት እንቅስቃሴ ከቀድሞ እየጨመረ ነው እና ይህ እንቅስቃሴ በአካባቢው ሀገራት ላይ ምን አይነት ተጽዕኖ እያሳደረ ነው? በዚህ ጉዳይ ላይ ተንታኞች ምን እያሉ ነው?
5: አንዱ በአካባቢው ሀገራት መካከል ባለው ግንኙነት ላይ አሉታዊ ተጽዕኖ ያሳድራል በሚል የጸጥታ ተንታኞች የሚያነሱት የመካከለኛው ምስራቅ ሀገራት በአካባቢው ተጽዕኖ ለመፍጠር ወይም ተጽዕኖአቸውን ለመጨመር የሚያደርጉት እንቅስቃሴ ነው። በሁለት ይከፍሉታል ተንታኞቹ ሂሩት። ለምሳሌ በአንድ ወገን ሶማሊያ፣ ሳውዲ አረቢያ እና ቱርክ ያሉበትን እንደዚሁም ግብፅንም ይጨምራሉ። በሌላ ወገን ደግሞ እንግዲህ እስራኤል፣ ሶማሌላንድ፣ ኢትዮጵያን በሌላ ወገን አድርገው በሁለት የተከፈለ ሁኔታ ወይም ቡድን መኖሩን ይገልጻሉ የጸጥታ ተንታኞቹ። እና ይህ አሰላለፍ በራሱ በሁለትዮሽ ግንኙነቶች ላይ ሶማሊያና ኢትዮጵያን ጨምሮ በሌሎቹ ሀገራት መካከል ባለው የሁለትዮሽ ግንኙነት ላይ የራሱ ተጽዕኖ እንደሚያደርግ ይናገራሉ። ለምሳሌ በቅርቡ ታስታውሽ እንደሆነ እስራኤል ለሶማሌላንድ እውቅና ሰጥታለች። የመጀመሪያ ሀገር ሆናለች እውቅና በመስጠት የሀገርነት እውቅና በመስጠት አምባሳደርም ሾማለች። በዚያ ምክንያት በሶማሊያ በኩል ከፍተኛ ቁጣ ተፈጥሯል። ይህ ቁጣ ተንታኞች እንደሚሉት እንግዲህ በእስራኤል ላይ ብቻ ያነጣጠረ ሳይሆን ምናልባትም ከእስራኤል ጋር የቀረበ ግንኙነት አላቸው ከሚባሉ ሀገሮች ጋር ሶማሊያ ያላትንም ግንኙነት ተጽዕኖ ሊያሳርፍ እንደሚችል ይናገራሉ። እና ከሁለትዮሽ ግንኙነታቸው በሀገራቱ መካከል ካለው አልፎ በመካከለኛው ምስራቅ ሀገራት ያላቸው ተጽዕኖም በግንኙነቱ ላይ የራሱ አሻራ እንዳለው ነው የጸጥታ ተንታኞች የሚገልጹት። ሂሩት፣
4: እስክንድር ፍሬው ከአዲስ አበባ አመሰግናለሁ።
5: በጣም አመሰግናለሁ ሂሩት።
3: በትግራይ ክልል አስገዳጅ የተባለው የወጣቶች አፈሳ መቀጠሉን ነዋሪዎች ተናግረዋል። የአውሮፓ ህብረት በክልሉ ያለውን ውጥረትና የወጣቶች የግዳጅ አፈሳን ተቃውሟል። በኢትዮጵያ ብሔራዊ ምርጫ ቦርድና በኢትዮጵያ ፌደራል መንግስት ህጋዊ እውቅና የሌላቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት ባለስልጣናት ግን አስገዳጅ የተባለውን የወጣቶች አፈሳ የተሳሳተ ፍረጃ በማለት ያጣጣሉት ነው። ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
6: በትግራይ ክልል የመቀሌ ከተማ ነዋሪ የሆነና የቀድሞ የትግራይ ኃይሎች ሰራዊት አባል የነበረው አስተያየት ሰጪ ወጣት እንደምለው እሱ ከአመታት በፊት በጦርነት ወቅት ባስተናገደው ጉዳት ጦሩን ለቆ ቢወጣም በአስገዳጅነት ወደ ጦሩ አባልነት እንዲመለስ እየተገደደ ነው። ለደህንነቱ በመስጋት ስሙ እንዳይጠቀስ ጠይቆ አስተያየቱን የሰጠው የቀድሞ ተዋጊ ወጣት በሚሰራበት መስሪያ ቤትም ሆነ በሚኖርበት ቀበሌ በኩል በአስገዳጅነት ዳግም ጦሩን እንዲቀላቀል መጠየቁን አስታውቆ በመሸሽ ላይ እንዳለም ገልጿል።
7: በሁለቱም በቀበሌም በቢሮም ለመጠጠ በአስገዳጅ ግን እኔ አልከላከልም ብያለሁ። ጉዳተኛ ነኝ፣ የጦርነት ጉዳተኛ ነኝ፣ መከላከል አልችልም ብያለሁ። አይነ ስውርም ብትሆን ችግር የለውም ነው የሚሉ። በቃ ምን ያነጣጠሩት ተማሪዎች አሉ አይደለ? ከገጠር ነው የሚሰበስቡት። እነሱ ጋር ያነጣጠረ ምክንያቱም ማንም ይላቸው የለ። ሁለተኛ ከዲፍ የነበረና በዲዲያ የተሰናበተ፣ ሁለተኛ ከሰራዊት ዝም ብሎ የተወ ጦርነትም በመሀል ያቋረጠ ሰው እነዚህ ሰዎቹን ነው አሳሳ እየተደረገ ያለ።
6: ወጣቱ እንደምለው በትግራይ ክልል አሁናዊው ሁኔታ አስጊና የጦርነት መከሰቱም አይቀሬ መስሏል።
7: ምንም በቃ አይቀሬ ነው፣ አይቀሬ ነው። ጦርነት አይቀሬ ነው። ምክንያቱም እኔ እንደማይወቀነ በፊት ፖዝ ነበረ ምክንያታዊ ነበር። ወደ ትግሉ የገባንበት ምክንያታዊ ነበር። አሁን ግን ወጣቱ እየወጣ ነው ያለው በብዛት። አሁን አፈሳው ያለው ደግሞ መሀል ከተማ ላይ ምናምን አይደለም። አሁን ህጉን እያከረሩት መጥተዋል። ከሶስት ሰዓት ከአራት ሰዓት በኋላ መንቀሳቀስ ስንቀሳቀስ ከተገኘ ትያዛለህ ምናምን ማለት ጀምረዋል። እንደዛ አይነት ህጎችን እያከረሩ ለአፈሳ እንዲመቻቸው ነገሮችን እያመቻቸው ነው ያሉት። አፍሰን የምታስገባው ሰው ውጤት የለውም። እኔ አይቼዋለሁ። ወጣቱ ራሳው ምበት ነው መቀላቀል ያለበት ወደ እነሱ ሀሳብ መምጣት ያለበት እንጂ በአፈሳ የሚሆን ነገር የለም። አንድ ኪሎ ሜትርም አትዋጋም በዚህ አይነት መንገድ። ፕላስ ደግሞ ወጣቱ አሁን ነፍሱን ማዳን ነው የሚፈልጉ። ባለፈው ትውልድ የተጫወቱት ነገር ስለሚያውቅ መጫወቻ መሆን አይፈልግም። በብዙ አይነት መንገዶች እንደማየው ከሆነ ምንም የሚሳካላቸው ነገር የለም። ምክንያቱም ነገሮችን አበላሽተ እንደሆነ መጥፋት ካልሆነ በስተቀር የለም። አምኖ የገባ የለም።
6: ይህ በእንዲህ እንዳለ የአውሮፓ ህብረትን በትግራይ አሁናዊ ሁኔታ ስጋቱን እየገለጸ ነው። የአሜሪካ መንግስት ከዚህ ቀደም በትግራይ እየተጣሰ ነው ያለውን የፕሪቶሪያ የግጭት ማስቆም ስምምነት መጣሱ አሳስቦናል በማለት የክልሉ መስተዳድሮች ወደ ስምምነቱ መስመር እንዲመለሱ ሲል አሳስበዋልም። የህብረቱ የኢትዮጵያ ልዑክ በትግራይ ክልል እየተስተዋለ ነው ያለውን የፖለቲካና ጸጥታ ጉዳዮች ስጋትን በማስመልከት ባወጣው ይፋዊ መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓትና የኢትዮጵያ ፌዴራላዊ መንግስት ከአራት ዓመታት ግድም በፊት ወደ ፈረሙት የፕሪቶሪያ ግጭት ማቆም ስምምነት አተገባበር እንዲመለሱም አሳስበዋል። የህብረቱ ልዑክ በመግለጫው በሰሜን ኢትዮጵያ እየታየ ባለው ውጥረት ስጋት ገብቶናል ነው ያለው። ህብረቱ በትግራይ እየተመሰረተ ነው ያለው የትዩ መንግስትም ግልጽ የፕሪቶሪያ ስምምነት ጥሰት ነው ሲል ተችቷልም። ከዚህ በፊትም አሜሪካ አውጥታ በነበረው ተመሳሳይ ይዘት ካለው መግለጫ ተከትሎ የወጣው ይህ የአውሮፓ ህብረት ማስጠንቀቂያው የጦርነት መሰናዶ በትግራይ ክልል ያለውን ሰብአዊ ቀውስ እንዳያባብሰው እጅጉን የሚያሰጋ ነው ይላል። አሜሪካም በቅርቡ በክልሉ ሰብአዊ መብቶችን የሚጥስ የተባለው ህግ መውጣቱና በክልሉ አስገዳጅ የጦርነት ምልመላ እንዲሁም ስጋቶች በማስመልከት ተቃውሞ ማሰማቷ ይታወሳል። በኢትዮጵያ ብሔራዊ ምርጫ ቦርድና በፌዴራሉ መንግስት እውቅና ያላገኘው የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን የሚቀርብባቸውን ሁሉንም ክሶች አስተባብለው ለዶይቼ ቬለ ምላሽ ሰጥተው ነበር።
8: ከህገ መንግስት ካስቀመጣቸው ውጭ የሆነ ህግ አላወጣንም። የወንጀል ህግም ይሁን የሀገራዊ ግዴታ ህግ በህግ የተቀመጠው የሚያስወጣ ነው ያወጣ ነው ነው ያለው። ይህን ለማሸማቀቅ ነው እንጂ በትግራይ ከጥንት ጀምሮ ጠላቶች አለን። የታገልን በክንዳችን የምንኖር ህዝብ ነኝ። በጣም ሰላም የምንፈልግ ግን ደግሞ ወረራ በተደጋጋሚ ወረራ የሚደርስብን ህዝቦች ነን። ያን ስናደር በግዴታ አንድም ቀን ተደርጎ አያውቅም። ዛትዋይ የትግራይ ተዋጊ ኃይል ፈቅዶ ወዶ ወደ ትግል ስለሚቀላቀል የማይሸንፍና ጠላትን የሚያሸንፍበት ዋና ምክንያት ፈቅዶ ስለሚታገል ለመስዋዕት ዝግጅነት ሆኖ ስለሚታገል ነው ነው ያለው።
6: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: በደቡብ አፍሪካ በሺዎች የሚቆጠሩ ህገወጥ የሚባሉ ፍልሰተኞች አገሪቱን ለቀው እየወጡ ነው። የጸረ ፍልሰተኛ ቡድን ህገወጥ ለሚላቸው ስደተኞች ያስቀመጠው ቀነ ገደብ ነገ ይጠናቀቃል። በዚህ ምክንያትም በበርካታ የአገሪቱ ከተሞች ውጥረት መንገሱን ኢትዮጵያውያን ፍልሰተኞች ለዶይቼ ቬለ ተናግረዋል። የደቡብ አፍሪካ መንግስት በበኩሉ ከህገወጥ ስደተኛ ተቃውሞ ጋር ተያይዞ አገሪቱን ለማወክ የሚሞክር ማንኛውም አካል የህግ እርምጃ እንደሚገጥመው ከወዲሁ አስጠንቅቋል። ሸዋንግዛ ወጋየው ዝርዝር ዘገባ አለው።
9: በደቡብ አፍሪካ ጸረ ፍልሰተኛ አቋም ያላቸው ቡድኖች በአገሪቱ የሚገኙ ህገወጥ ስደተኞች እስከ ነገ ማክሰኞ ሰኔ 30 ድረስ እንዲወጡ የሰጡት ቀነ ገደብ ያበቃ ይገኛል። በማስጠንቀቂያው ስጋት ያደረባቸው የተለያዩ አፍሪካ ሀገራት ስደተኞች ደቡብ አፍሪካን ለቀው በመውጣት ላይ ናቸው። በትናንትናው ዕለት ብቻ ከ15000 በላይ ፍልሰተኞች በአውቶቡስ ወደ የሀገራቸው ጉዞ ማድረጋቸው ነው ኢትዮጵያን ፍልሰተኞች ለዶቸቬለ የገለጹት።
10: ብዙ መኪና ቁጥር መቁጠር ማይችለው ባሶች ተሰልፎ ነው ያለው እየወጡ ነው። ማላዊ፣ ሞዛምቢክ፣ ብሩንዲ፣ በከፍል ዚምባብዌ እንደዛ አይነት አካባቢዎች እየወጡ ነው። በፍላጎት ነው እነሱ እየወጡ ያሉት፣ አልተገደዱም። ስለፈሩ ፈርቷሉ። ለዛ ነው
9: በደቡብ አፍሪካ ጸረ ፍልሰተኛ አቋም እያራመደ የሚገኘው 20 የሲቪል ማህበረሰብ ድርጅቶች ጥምረት የሆነውና ማርች ኤንድ ማርች የተባለው ቡድን ነው። ቡድኑ ህገወጥ ሲል የጠራቸው የተለያዩ የአፍሪካ ሀገራት ፍልሰተኞች አገሪቱን ለቀው ይውጡ በማለት ቀነ ገደብ አስቀምጧል። የቡድኑ አባላትና ደጋፊዎች ነገ ማክሰኞም በተለያዩ ከተሞች ይህንኑ የጸረ ፍልሰተኞች ተቃውሞ ለማድረግ ቀጠሮ ይዘዋል። ከተቃውሞ ሰልፉ አስቀድሞ ግን በአንዳንድ የአገሪቱ ግዛቶች ውጥረት የነገሰ ድባብ የተስተዋለ ሲሆን ፍልሰተኞች ላይም እስርና ወከባ እየተፈጸመ ይገኛል። በተለይ ኢስተርን ኬፕ በተባለ አካባቢ ትናንት እሁድ በርካታ ኢትዮጵያውያን ፍልሰተኞች በጅምላ መታሰራቸውን የዓይን እማኞች ተናግረዋል።
11: ትናንትና እያንዳንዱን ሱቅ እየገቡ ነው የዋሉት። የፖሊስ ልብስ የለበሱም ያለበሱም ገብቶ ኢትዮጵያውያንን እያሰሩ ነው የዋሉት። ትናንትና ቢያንስ ከ350 በላይ ታስሯል ትላንትና ብቻ ማለት ነው።
9: በደርባንና አካባቢው ግን እስካሁን ያጋጠመ ስርም ሆነ ዘረፋ ለመኖሩን የጠቀሰው አንድ ሌላ ኢትዮጵያዊ ደግሞ ነገር ግን የከተማው እንቅስቃሴ መገታቱን ተናግሯል።
12: ደርባን ላይ አሁን ምንም አይነት እንቅስቃሴ ሰው የለም። ያ ከቤት አልወጣንም። በብዛት ስራም ሁሉ ዘግቶ ሰው ከቤት አልወጣም። ፈርቶ
13: ሰግቶ ብሏል። ትላንት ማታ ጀምሮ ማለት ነው። በጣም በቅ ብሏል። ኳይቶኗል። ውሃ ዳሮችም እንደ በፊቱ ቢዚ አይደሉም። የለም ምንም የለም። በጣም ቆይ።
9: አቶ ዮሐንስ ሀቢብ በጆሃንስበርግና አካባቢው የኢትዮጵያን ማህበረሰብ ፕሬዚዳንት ናቸው። የደቡብ አፍሪካ መንግስት የጸረ ፍልሰተኞች ተቃውሞ ምክንያት ሊደርስ የሚችለውን ጥቃት ለመቀልበስ በቂ ዝግጅት ማድረጉን የተናገሩት አቶ ዮሐንስ የጸረ ፍልሰተኛ ቡድን እንቅስቃሴም በተፈራው ልክ አይደለም ይላሉ።
14: በ30 ዴድላይን ብሎ ነው እነዚህ ማርች የሚባሉት የተነሱ። ያው ዛሬ ሰኞ ነው፣ ነገ ማክሰኞ ነው። እስከ ማክሰኞ ድረስ ሁሉንም እናወጣለን ብሎ ነው ሲናገሩ የነበሩ እና ነገሩ አልሆነም። መንግስት በደንብ ኢንተርፌር አድርገዋል፣ በቂ ሀይል አሰማርተዋል። እንደውም ለዚህ ፐርፐዝ መንግስት ወደ 600 ሚሊዮን ራንድ ባጀት ነው የመጣው ለዚህ ጉዳይ ብቻ፣ ይሄን ለማስቆም ብቻ። እና ስለዚህ በቂ የፖሊስ በቂ ካስፈለገም አርሚ ጭምር ፕራይቬት ሴኩሪቲ ካምፓኒዎች ሳይቀሩ ሁሉም ሞቢላይዝ ተደርጎ ሬዲ ናቸው።
9: አሁን ላይ በተለያዩ ከተሞች ከሚገኙ የኢትዮጵያውያን ማህበረሰብ ተወካዮች ጋር የመረጃ ልውውጥ እየተደረገ እንደሚገኝ የተናገሩት አቶ ዮሐንስ ኢትዮጵያውያን ፍልሰተኞች ማድረግ አለባቸው ያሉትንም ጠቅሰዋል።
14: ይሄ ችግር የሚታይ አካባቢ ሆትስፖት አካባቢ መንግስት በደንብ ተዘጋጅቷል። ነገር ግን ይህን አጋጣሚ የሚጠቀሙ ደራፊዎች አካባቢ ላይ ያሉት ያንን ሊጠቀሙ ስለሚችሉ ከፍተኛ ጥንቃቄ ማድረግና ኢንፎርሜሽን በደንብ አድርጎ መቀያየር ነው። ግሩፕ ጥሩ ግሩፖች ስላሉ ዋትሳፕ ግሩፖች በየአካባቢ ስላሉ ይሄንን ትንሽ ነገር ከታየ በግሩፖች ሼር ማድረግ ነው። እነዚህን ነገሮች ማስተላለፍ ነው። ሌላው ሱቃቸውን በደንብ አድርጎ በማታም ቢሆን ጥንቃቄ ማድረግ ነው። ነገ እስከሚያልፍ ድረስ ያን ቢያደርጉ መልእክቴን አስተላልፋለሁ። ከፍተኛ ጥንቃቄ እንዲያደርጉ።
9: በደቡብ አፍሪካ የጸረ ስደተኛ ቡድን ያቀደውን የተቃውሞ ሰልፍ በተያዘው ቀን እንደሚያከናውን ከቡድኑ አመራር አንዷና የቀድሞ ቡማ ኤፍኤም ጋዜጠኛ የሆነችው ጃሲንታ ንጎምቤዜ አስታውቃለች። የደቡብ አፍሪካ መንግስት በበኩሉ የህዝብን ደህንነት የሚያውኩ ማንኛውንም ድርጊቶች እንደማይታገስ ከወዲሁ አስጠንቅቋል። በተለይም የአገሪቱ ፕሬዚዳንት ሲሪያል ራማፎዛም ከህገወጥ ስደተኞች ተቃውሞ ጋር ተያይዞ ሁከት ለመፍጠር የሚሞክር ማንኛውም አካል የህግ እርምጃ እንደሚገጥመው ከቀናት በፊት ባደረጉት ንግግር ማሳሰባቸው ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
3: የምትከታተሉት ከዶቼ ቬለ የሚተላለፍላችሁን የዜና መጽሔት ዝግጅታችንን ነው። አሁን የመጨረሻው ዘገባችን ላይ ደርሰናል። ዩናይትድ ስቴትስ የሱዳንን ጦርነት በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ ማዕቀብ መጣሏን ሰሞኑን አስታውቃለች። ዶቼ ቬለ ያነጋገራቸው የጸጥታ ጉዳይ ተመራማሪ ግን ዩናይትድ ስቴትስ ራስዋም ጦርነቱን ለመሸምገል እየሰራች ያለችው ተፋላሚዎቹን በመደገፍ ከሚከሰሱ ሀገራት ጋር መሆኑን ጠቅሰዋል። ባጭር አገላለጽ ኩአድ በመባል የሚታወቁትና የሱዳንን ግጭት ለመፍታት የተሰባሰቡት ዩናይትድ ስቴትስ፣ ዩናይትድ አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ ያተኮሩትም በራሳቸው ጉዳይ ላይ ነው በማለት ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
15: ከተጀመረ ከሶስት ዓመታት በላይ ያስቆጠረው የሱዳን እርስ በርስ ጦርነት አሁንም አሳሳቢ እንደሆነ ቀጥሏል። ዩናይትድ ስቴትስም ይህንኑ ግጭት በማነሳሳት የሰላም ጥረቶችን በማደናቀፍና ጦርነቱን በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ እገዳ መጣሏን ሰሞኑን አስታውቃለች። በዋሽንግተን የወጣው መግለጫ እነዚህ አካላት የጦር መሳሪያዎችንና የውጭ ሀገራት ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይልና ለሱዳን ጦር ኃይል ያቀርባሉ ብሏል። እነሱ የሚያደርጉት ድጋፍም ጦርነቱ እንዲራዘም አድርጓል በማለት አክሏል። በጀርመን የዓለም አቀፍና የአካባቢ ጥናት ተቋም ተመራማሪ የሆኑት ሀገር አሊ ለዶቼ ቬለ እንደገለጹት ማዕቀቡ የተጣለው ለሁለቱም ተፋላሚ ወገኖች ድጋፍ በሚያደርጉት ተቋማት ላይ ነው።
16: They are actually transnational entities, many of them based in Sudan but operate.
15: በተለያዩ ሀገራት የሚሰሩ ተቋማት ናቸው። አብዛኛዎቹ መሰረታቸውን በሱዳን ያደረጉ ነገር ግን ኢራን፣ ፓናማና ኮሎምቢያን ጨምሮ በተለያዩ ሀገራት የሚሰሩ ናቸው። ማዕቀብ ከተጣለባቸው አንዱ የኃይል አምራችና አቅራቢ ኩባንያ ነው። አንደኛው ደግሞ የመሳሪያ አምራች ነው። ሌላው የኮሎምቢያ ኩባንያ ደግሞ የግል የመሳሪያ አምራች ኩባንያ ነው። እናም በመሰረቱ የተለያዩ ቀጥተኛ የመሳሪያ አቅራቢዎች የተካተቱበት ዝርዝር ነው።
16: It's a basically mix of direct military supplies.
15: ማዕቀብ የተጣለበት የኃይል ኩባንያ የሱዳን ጦር ኃይል የሚጠቀምባቸውን ፈንጂዎች የሚያመርት መሆኑን፣ የኮሎምቢያው መሳሪያ አምራች ኩባንያ ደግሞ የኮሎምቢያ ቀጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል የሚያቀርብ መሆኑንም ተመራማሪዋ ገልጸዋል። በሱዳን ላለው የእርስ በርስ ጦርነት መባባስና በፍጥነት አለመቋጨት አንዱ ምክንያት የተለያዩ ሀገራት ለሁለቱም ተፋላሚ ወገኖች የሚያደርጉት ድጋፍ መሆኑን ተንታኞች ይናገራሉ። ዩናይትድ ስቴትስ ማዕቀብ መጣሏን ያስታወቀችውም ለሁለቱም ተፋላሚ ወገኖች ድጋፍ ያደርጋሉ ባለቻቸው ግለሰቦችና አካላት ላይ ነው። ዋሽንግተን ራስዋም የሱዳንን ጦርነት ለመፍታትና ለመሸምገል እየሰራች ያለችው ግን ተፋላሚዎቹን በመደገፍ ከሚከሰሱት ሀገራት ጋር ነው። ከዩናይትድ ስቴትስ ጋር በመሆን የሰላም ውይይቶችን ለማመቻቸት የሚሰሩትና ባጭሩ ኩአድ በመባል የሚታወቁት እነዚህ ሀገራት ሳውዲ አረቢያ፣ ዩናይትድ አረብ ኤምሬቶችና ግብጽ ናቸው። ሳውዲ አረቢያና ግብጽ በጀነራል አብዱልፈታህ አልቡርሃን የሚመራውን የሱዳን ጦር ኃይል፣ ዩናይትድ አረብ ኤምሬቶች ደግሞ በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ኃይል በመደገፍ ጦርነቱን እያባባሱ ነው በሚል ይወቀሳሉ። ዩናይትድ ስቴትስ ግን ኩአድ በሚባለው ቡድን ስር በአሸማጋይነት እየሰራች ያለችው ከነዚህ ሀገራት ጋር ነው። ተመራማሪዋ እንደሚሉት ለዚህ ምክንያቱ ከሀገራቱ ጋር ያላት የሁለትዮሽ ግንኙነት ነው።
16: Given that these countries are perceived to be involved in Sudan by supporting the warring sides, why is the United States placing trust in them?
15: እነዚህ ሀገራት ተፋላሚዎቹን ወገኖች በመደገፍ በሱዳን ጦርነት ተሳታፊ እንደሆኑ ከመታሰባቸው አንጻር እንዴት ዩናይትድ ስቴትስ እምነቷን በእነሱ ላይ ጣለች የሚለው ጥያቄ በጣም የሚያነጋግርና ጠቃሚ ጥያቄ ነው። ምክንያቱም አሁን ባለው ሁኔታ ሱዳን ስለ ጉዳዩዋ ውይይት የሚደረግላት ከመሆን ይልቅ በኩአድ አባል ሀገራት መካከል ግንኙነቶችን ለማጠናከር፣ ተጨማሪ ስምምነቶችን ለመፈረምና የሁለትዮሽ ግንኙነቶችን ለማሻሻል መጠቀሚያ የሆነች ነው።
16: rather than it being negotiated for the sake of itself.
15: የዚህ ምክንያቱ ደግሞ የዋሽንግተን አስተዳደር የሚከተለው ፖሊሲ መሆኑን አመልክተዋል።
16: The Trump administration has a keen interest in expanding its bilateral relations, especially in the
15: የትራምፕ አስተዳደር በተለይ ከቴክኖሎጂና የሰው ሰራሽ አስተውሎት ዘርፍ አንጻር ከዩናይትድ አረብ ኤምሬቶችና ከሳውዲ አረቢያ ጋር ግንኙነቱን የማስፋት ጠንካራ ፍላጎት አለው። በትራምፕና በመሐመድ ቢን ሳልማን መካከል ያለው ግንኙነት ጠንካራ ነው። እና ከነዚህ ሀገራት ጋር ለመገናኘትና ግንኙነቱን ለማጠናከር ሱዳን ጥሩ ሰበብ ወይም ምክንያት ሆናለች።
16: Sudan is a good excuse or reason to get together with these countries and build on those relations.
15: በሱዳን እርስ በርስ ጦርነት ውስጥ የጀነራል አልቡርሃንን ጦር በመደገፍ እንደምትሳተፍ ከምትወቀሰው ግብጽ ጋር ያለው ሁኔታም ተመሳሳይ መሆኑን አስረድተዋል።
16: It's similar a little with Egypt, of course, Egypt being a strategic partner.
15: ከግብጽ ጋርም ሁኔታው ተመሳሳይ ነው። ግብጽ ለእስራኤልና ለጋዛ ካላት ቅርበት አንጻር ስልታዊ አጋር በመሆኗ ምክንያት ለሊቢያም ቅርብ ናት እና ዩናይትድ ስቴትስ ጥሩ ግንኙነቷን ማስጠበቅ የምትፈልግበት መካከለኛ ኃያል ሀገር ናት። ስለዚህ የሀገራቱ ግንኙነት ሁሉንም ነገር ያካተተ ነው ከሱዳን ጉዳይ በስተቀር። ስለሆነም ሱዳን የነሱ መገናኛ መሳሪያ ናት። ይህ አካሄድ ደግሞ በባይደን አስተዳደር ወቅትም የተመለከትነው ነው።
16: So Sudan is a vehicle and it's a pattern that we've also seen in the Biden administration.
15: የተባበሩት መንግስታት ድርጅት የሱዳን ጉዳይ ልዩ መልእክተኛ ፔክ ሃቪስቶ ሰሞኑን ኒውዮርክ ውስጥ ለጋዜጠኞች ሲናገሩ ዓለም አቀፉ ተቋም በኩዋድ አባል ሀገራት የሚደረገውን የማደራደር ጥረት እንደሚደግፍ ገልጸዋል። ምኞታችን ኩዋድ በሰብአዊነት ላይ የተመሰረተ የተኩስ አቁም እንዲኖር ለማድረግ የያዘውን ጥረት እንደሚገፋበት ነው ብለዋል። የተኩስ አቁም መኖር ከሲቪሉ ማህበረሰብ አንጻር ላለው ሁኔታ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: አድማጮች በዚሁ የእስክንድር ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል። ቀጣዩ ዝግጅት ሳምንታዊው ማህደረ ዜና ነው። ማህደረ ዜና በዛሬው ዝግጅት የኢራንንና የአሜሪካንን ቀውስ ከአረቦች እስራኤል አቋም ጋር እያሰባጠረ የቀይ ባህር አካባቢ ከቀውሱ የመቀየጡን ምክንያት ይቃኛል። ነጋሽ መሐመድ አዘጋጅቶታል።
17: ማህደረ ዜና
18: የፋርስ ባህረ ሰላጤ አካባቢ የአረብ ሀገራት አሁንም እንደስካሁኑ ባህል፣ እምነት፣ መልክዓ ምድር ከሚጋሯቸው ፋርሶች ይልቅ ሩቅ ካሉት ግን ከሃያላኑ አሜሪካኖች ጉያም ይርመጠመጣሉ። ዩናይትድ ስቴትስም እኒያን የነገስታት መንደላቀቂያ ሀገራትን ደህንነት እንደምትጠብቅ ዘንድሮም እንደ ድሮው ቃል ትገባለች። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተለመደውን ቃል ማናማ ላይ አንቆርቁረው ዋሽንግተን በገቡ ማግስት በቀደም ግን የማናማና የኩዌት ስልታዊ ተቋማት በኢራን ድሮንና ሚሳኤሎች ጋዩ። ካለፈው የካቲት ማብቂያ ጀምሮ ባልጠሩት ባልጠበቁና ባልተዘጋጁበት ጦርነት የነደዱት የአረብ ሀገራት የቴላቪቭ ዋሽንግተን ቴህራን ጠላቶችም ሁል አዲስ የነደፉት ስልት የቀይ ባህር ዳርቻን ሌላ መሻኮቻ ያደረገው ነው። የዋሽንግተን ቴህራኖች የስምምነት ማግስት ቁርቁስ መነሻ የአረብ ሀገራት የገቡበት ቃርጮሽ ማጣቀሻ አዲሱ ስልት መድረሻችን ነው። ላፍታም አብራችሁን ቆዩ። ዩናይትድ ስቴትስና ኢራን ጦርነትን በሁሉም ግንባሮች ለማቆም መስማማታቸውን ያላደነቀ፣ ያላወደሰ፣ ያልደገፈ መንግስት ካለ የእስራኤል ጠቅላይ ሚኒስትር የቢንያሚን ኔታንያሁ መንግስት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የስምምነቱን አስፈላጊነት ለማስረዳት የሄዱት ግን ቴል አቪቭ ወይም ኢየሩሳሌም አልነበረም፣ አቡዳቢ፣ ኩዌትና ማናማ እንጂ። በሶስቱ ሀገራት ለሶስት ቀን ባደረጉት ጉብኝት ከየሀገራቱ ነገስታትና ባለስልጣናት ጋር በተናጠል ከፋርስ ባህረ ሰላጤ ትብብር ምክር ቤት ጂሲሲ በእንግሊዝኛ ምህፃሩ አባል ሀገራት ተወካዮች ጋር በጋራ ያደረጉት ውይይትን ሩቢዮ በጣም እጅግ በጣም በማለት እርካታቸውን ገልጸውለታል።
19: We had a very productive meeting, a very good meeting.
20: በጣም ውጤታማ ስብሰባ ነበረን። በጣም ጥሩ ስብሰባ። ከባህረ ሰላጤ አካባቢ ሀገራት የነበረን ውይይት በእውነቱ በጣም ጥሩ ነበር። ተጨባጭ አሳሳቢ ጉዳዮቻቸውና ሐሳባቸውን ገልጸውልናል። በጣም የሚያሳስባቸው ጉዳይ በዚህ የድርድር ሂደት በቴክኒክም ሆነ በፖለቲካዊ ደረጃ እያንዳንዱ እርምጃ እንዲነገራቸው ይፈልጋሉ። እኛም እነሱ እንዲሳተፉ እንፈልጋለን።
19: And we want them to be involved.
18: እስራኤልና ዩናይትድ ስቴትስ ባለፈው የካቲት ማብቂያ ኢራን ላይ ጦርነት ሲከፍቱ ግን እኒያን የአሜሪካ ታማኝ ሀብታም ሀገራትን ያማከረ አልነበረም። እንዲያውም ጦርነቱ የተከፈተው የባህረ ሰላጤ ትብብር ምክር ቤት ጂሲሲ አባል የሆነችው ኦማን ዩናይትድ ስቴትስና ኢራንን በምታደራድርበት ሁለቱ ሀገራት ለመስማማት መቃረባቸውን የኦማን ውጭ ጉዳይ ሚኒስትር በድር አልቡሰይዲ ባስታወቁ ማግስት ነበረ። ስድስቱ ሀገራት ባልተዘጋጁበት ጦርነት አሳራቸውን ሲበሉ ቆይተው አሁን የአሜሪካው ውጭ ጉዳይ ሚኒስትር እንዳሉት ስለ ሰላም ስምምነቱ፣ ስለ ድርድሩ ሂደትና እንዴትነት መረጃ እንዲሰጣቸው አጥብቀው መማጸናቸው በርግጥ ሊያጠያይቅ ይገባል። የጠየቀ ግን የለም፣ ከነበረም አልተሰማም። የተሰማው አንድ ጋዜጠኛ ለሩቢዮ የሰነዘራት አንዲት ጥያቄ ነበረች። የጥያቄው መሰረት ዩናይትድ ስቴትስ እና ኢራን የተፈራረሙት የመግባቢያ ሰነድ አንቀጽ 6 ነው። በዚህ አንቀጽ እንደተጠቀሰው በጦርነት የወደመውን የኢራንን የመሰረተ ልማት አውታር ለመገንባትና ምጣኔ ሀብቷን ለመደጎም $300 ቢሊዮን ይሰጣታል። ዩናይትድ ስቴትስና የአካባቢው ሀገራት ገንዘቡ እንዲዋጣ ያደርጋሉ ይላል አንቀጹ። እና ጋዜጠኛው ጠየቀ፣ ይዋጣል ስለተባለው $300 ቢሊዮን ለማዋጣት ቃል የገባ ሀገር አለ ብሎ። የአሜሪካ ውጭ ጉዳይ ሚኒስትር አላመነቱም፣ መለሱ፣ ስለዚህ ጉዳይ አልተወያየንም ብለው።
1: ይህ ጉዳይ ውይይት አልተደረገበትም። የዳግም ግንባታው ጉዳይ ገና ብዙ ይቀረዋል። ጉዳዩ በዚህ ሂደት በተገቢው ሰዓት የሚነሳ ነው። ይሁንና አሁን ስለዚህ ጉዳይ ማንም አላነሳም።
18: ዩናይትድ ስቴትስ የአረብ ወዳጆቿን ሳታማክር ግን ከእስራኤል ጋር ሆናም ጦርነት ከፈተች። በራሷና በእስራኤል ስም ጦርነቱን ለማቆም ከኢራን ጋር ተስማማች። እስራኤል ኢራን ብታቅታት ሊባኖስን ማውደም ግዛቷን መቆጣጠሯን ቀጠለች። ዩናይትድ ስቴትስ በስምምነቱ የአረብ ታዛዦቿን ሳታማክር ገንዘብ እንዲያዋጡ ተፈራረመች። የአረብ ታዛዦቿ ስለ ስምምነት ድርድሮ ሂደት መረጃ እንዲሰጣቸው መጠየቃቸውን ውጭ ጉዳይ ሚኒስትሯ አመኑ። አረቦቹም ያዋጣሉ ስለተባለው ገንዘብ ግን ሩቢዮ እንዳሉት ውይይት አልተደረገም። ድንቅ ዲፕሎማሲ። ብቻ በ14 አንቀጽ የተዘረዘረው ስምምነት ለአረቦች ከጥፋት የመዳን ተስፋ፣ ለተቀረው ዓለም እፎይታ፣ ለዋሽንግተን ቴህራን ጠላቶች ደግሞ የጎበዝ መውጫ፣ በፖለቲካ ተንታኝ አብዱራህማን ሰይድ አገላለጽ ደግሞ ዊን ዊን የሚባል አይነት ነው።
21: በአጠቃላይ የ14ቱ ነጥቦች ይዘት ለሁለቱም አመርቂ ናቸው ሊባል ይቻላል። ዊን ዊን ሶሉሽን ናት። ሁለቱም የሚቀበሉት ሲሆን የስምምነቱን ዘላቂነት ያስተማምናል፣ ዋስትና የሚሰጥ ይሆናል። ግን አትሊስት ለሁለቱም ጥሩ መልስ የሚሰጥ ከሆነ ጥሩ ነው።
18: ጥሩ የማይሆነው እስራኤሎች ስምምነቱን እንዲቀበሉ አሜሪካኖች አለማግባባታቸው ወይም ማግባባት አለመቻላቸው ነው። ዩናይትድ ስቴትስ ከኢራን ጋር ሊባኖስን ጨምሮ በሁሉም ግንባሮች ጦርነትን ለማቆም ተስማምታ ስታበቃ የእስራኤልና የሊባኖስ መንግስታት አደራዳሪ ሆና ብቅ ማለቷ የተጠየቅ ወይም የሎጂክን ሐቅ በአፍጢሙ የሚደፋ አይነት ነው ብዙዎች እንዳሉት። እስራኤልና የሊባኖሱ ደፈጣ ተዋጊ ቡድን ሂዝቡላህ እየተዋጉ የሂዝቡላህ ተቃዋሚ የቤይሩት መንግስት በሂዝቡላህ ጠላት ዩናይትድ ስቴትስ አደራዳሪነት ከሂዝቡላህ ጠላት እስራኤል ጋር መስማማቱም በርግጥ እንቆቅልሽ ነው።
21: የመጀመሪያው ጥሰት ኢንፋክት የተፈጸመው እንግዲህ በስምምነቱ ላይ ጥሰት የተፈጸመው በአሜሪካ በኩል እስራኤሎችንና የሊባኖስ መንግስትን ለማስማማት መሞከር ከኢራን ስምምነት ውጭ ባለው መንገድ ተደርገዋል ማለት ነው። እስራኤልን ከሙሉ በሙሉ ከሊባኖስ የምትወጣበት ጊዜ ከሂዝቡላህ ትጥቅ መፍታት አስተሳስረው ነው ያሉት ማለት ነው። እና እስራኤሎቹ በደቡብ ሊባኖስ ሆነው የሊባኖስ ጦር ሰራዊት ለህዝቡላ ሚሊሺያ ጦር እስኪያስፈታ እዛው ይቆያሉ ማለት ነው። እና ልክ ይሄ እንደ በአዙሪት ለኢራኖችን መምታት ማለት ነው።
18: ዩናይትድ ስቴትስና የኢራን ስምምነት ሊባኖስ ውስጥ ሲደነቃቀፍ የሆርሙዝ የባህር ወሽመጥ አጠቃቀም ሁለቱን ሀገራት እያቆራቆሰ ነው። ኢራን ኩዌትና ባህሬን የሚናፍቁትን ሰላም የገፈፈው ቁርቁስ ሰበብም ግራጋቢ ጥልፍልፍ ለደራበት ለዚያ ምድር ተጨማሪ ሴራ ብጤ ነው።
21: በኦማን የባህር ዳርቻ አካባቢ አንድ ቻነል የመተላለፊያ መርከቦች ሲፈጸም እንግዲህ እዚህም ጣልቃ ገብነት ተፈጽሟል በአሜሪካ በኩል ማለት ነው። ለዚህም ነው ኢራኖች መጀመሪያ ማስጠንቀቂያ መስጠት ጀመሩ። ከዛ በኋላ አንዷን መርከብ በዛ ስታልፍ አጠቋት። ለዛ ግብረ መልስ ደግሞ አሜሪካኖቹም ለኢራንን አጠቁ። ኢራን ደግሞ ለዛ ግብረ መልስ እንደገና የአሜሪካ ወታደራዊ ካምፖችና ጥቅሞች በተለይ በኩዌትና በባህሬን ያሉት ለመምታት ወሰኑ ማለት ነው።
18: የዋሽንግተንና የቴህራኖች ቁርቆስ በቴላቪቭ ቤይሩቶች ደባ ላይ ታክሎ እንጭጩን ስምምነት አንድም ሆርሙዝ ወሽመጥ አሊያም ሜዲትራኒያን ባህር ውስጥ እንዳያሰምጠው ሲፈራ፣ ሰሞኑን ደግሞ ቀይ ባህር የአዲስ ሽኩቻ ሽሚያና ግጭት መድረክ መሆኑ እየተነገረ ነው። አልቁዱስ የተባለው የኢራን አብዮታዊ ዘብ ጦር IRGC በእንግሊዝኛ ምህጻሩ ክፍለ ጦር አዛዥ ብርጋዴር ጀኔራል እስማኤል ጋኒ አገራቸውና ተባባሪዎቿም አዲስ የጸጥታ መቀነት መዘርጋታቸውን ሲናገሩ የሰማ እንጂ በርግጥ ያመናቸው ጥቂት ነበር። ጀነራሉ ጭቆናን የሚፋለሙ ኃይላት ትብብር ያሉት ስብስብ ከሆርሙዝ ወሽመጥ እስከ ባብኤል መንደብ ከፋርስ ባህረ ሰላጤ እስከ ቀይ ባህር ድረስ አዲስ የጸጥታ መስመር ዘርግቷል። የጀነራሉ መልእክት የተሰማው ሳውዲ አረቢያና የተባበሩት አረብ ኤምሬቶች የነዳጅ ምርቶቻቸውን በቀይ ባህር በኩል ለመላክ በወሰኑ ሰሞን ነበረ። አቶ አብዱራህማን እንደሚሉት ሁለቱ አገራት ቀይ ባህርን የሚያዋስኑ ወደቦች አሏቸው፣ ግን እስካሁን እንደ አማራጭ መስመር አልተጠቀሙባቸውም ነበረ።
21: ሳውዲ አረቢያ ኦልሬዲ ጀንቡዕ የሚባል ከጅዳ በስተሰሜን አንድ ወደብ አላቸው። ስለዚህ እሱን የመጠቀም ምርጫ እንዳላቸው ይታወቃል። በኢማራቶቹም በኩል በዑማን አካባቢ የመውጫ አላቸው ማለት ነው። ስትራቴጂካሊ ግን ሲታይ ኢንፋክት ይሄ ነገር ከድሮም ኢቨን በሰላም ጊዜም መደረግ የነበረበት ነው።
18: እስራኤል ሶማሊላንድ ገብታለች። የተባበሩት አረብ ኤምሬቶች የበርበራ ወደብን በከፊል ትቆጣጠራለች። የቦሳሶ አውሮፕላን ማረፊያንም ለጦር ኃይል ስትጠቀምበት ነበረ። ሳውዲ አረቢያ የደቡብ የመን ገዢዎችን ታደራጃለች። እንደ ግብፅና ቱርክ ሁሉ የሶማሊያ መንግስትን ትረዳለችም። የፖለቲካ ተንታኞች እንደሚሉት ጅቡቲ፣ ኢትዮጵያ፣ ኤርትራና ሱዳንን ለመቆጣጠር ወይም ለመወዳጀት የሪያድ፣ የአቡዳቢ ነገስታት፣ የካይሮና የአንካራ መንግስታት እየተሻኮቱ ነው። ኢራን አብዛኛውን የመንን የሚቆጣጠሩትን ሁቲዎችን ትደግፋለች። በሱዳን እስላማዊ ኃይላት በኩል የጀነራል አብዱልፈታህ አልቡርሃንን ኃይል ትረዳለች። የዓለም ልዕለ ሀያሊቱ ሀገር ዩናይትድ ስቴትስ ከኢራን በስተቀር የተቀሩት መንግስታት በሙሉ ወዳጅ ናት። ወዳጆቿ በጠላቷ እስካልተበለጡ ድረስ የወዳጆቿን የእርስ በርስ ሽሚያና ሽኩቻም ብዙም ከልብ አትጥፈውም። የአካባቢው ሀገራት ህዝብ ግን የውጭ ኃይላት ፍላጎትን ለማርካት ሕይወት፣ ደም፣ አካል ይህ ቢቀር የምጣኔ ሀብት ጥቅሙን እየገበረ ነው። የአፍሪካ ቀንድ አካባቢ መንግስታት በየውስጣቸው የተረጋጋ ስርዓት አለመመስረታቸውና እርስ በርስ መጋጨት ወይም ለመጋጨት መዛዛታቸው አካባቢውን የውጭ ኃይላት መጫወቻ አድርጎታል።
21: የውጭ ኃይሎችና የውጭ ኢንትረስት ያላቸውን መንግስታት የእነሱን መጫወቻ ሆኖ ይቀራል ማለት ነው። በቀዝቃዛው ጦርነት ጊዜ እንደዛ ነበር። ከዛ በፊትም ከዛ በኋላም ይሄ ሁኔታ ነው እያሳየ ያለው። ይሄን እንግዲህ መመከት የምችለው በሁለት መንገድ ነው። አንደኛው እያንዳንዱ ሀገር የራሱ ጤንነት ማስተካከልና በህዝቡ ተቀባይነት ያለው ስርዓታት የመመስረት ግዴታ አለበት ማለት ነው። ሁለተኛው ደግሞ ኦፍኮርስ በአንድ ሪጅን ከሆንክ የግድ ነው የሪጅናል ፖሊሲ የሪጅናል መግባባትና የሪጅናል እንትን ስትራቴጂ ይጠይቃል።
18: አፍሪካ ቀንድ ሁለቱም የለም። የአካባቢው መንግስታት ለስልጣን ወይም በውጭ ኃይሎች ግፊት የየሀገር ውስጥ ግጭት፣ ጦርነት፣ ውዝግብ ይሁን አንዳቸው ከሌላቸው ጋር መጋጨት፣ መወዛገብ፣ መፎካከራቸው ግን እንደቀጠለ ነው። እና እስከ መቼ? እንካሽ መሐመድ ነኝ። ቸር ያሰማን።
3: ይህ ዶቼ ቬለ ዲደብሊው ነው። ቀጣዩ የስፖርት ዝግጅት ነው። የዛሬው የስፖርት መሰናዶ በዋናነት የዓለም እግር ኳስ ዋንጫ ጨዋታዎች ላይ ያተኩራል። ሌሎች ዘገባዎችንም አካቷል። ለዝግጅቱ ማንተካፍቶት ሰለሺ።
0: ስፖርት።
2: ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? በዓለም ዋንጫ የጥሎ ማለፍ ግጥሚያ የበርካታ አፍሪካውያን ድጋፍ የተነፈገችው ደቡብ አፍሪካ ምንም እንኳን ጠንካራ ተፎካካሪ መሆኗን ብታስመሰክርም በካናዳ ከውድድሩ ተሰናብታለች። አፍሪካን ከወከሉ 10 ቡድኖች መካከል ቱኒዚያ በጊዜ ስትሰናበት ደቡብ አፍሪካ ትናንት ተከትላታለች። የብዙዎች አይን ያረፈው 8ቱ የአፍሪካ ቡድኖች ላይ ነው። የትናንቱን ጨዋታ ጨምሮ የዓለም ዋንጫ የእግር ኳስ ትንታኔ ብሎም ሌሎች ተጨማሪ ዘገባዎችም ይኖሩናል። አብራችሁን ቆዩ። አጥር ባሉ ዘገባዎች ጀምረን የዓለም ዋንጫ ጨዋታዎችን እንዳስሳለን። 42ኛው የሻምበል አበበ ቢቂላ ማራቶን ውድድር ትናንት እሁድ በሐዋሳ ከተማ ተከናውኗል። ውድድሩ ተተኪ አትሌቶችን ያፈራል ከመባሉን ባሻገር ለክልል፣ ለከተማ አስተዳደሮች፣ ለቡድኖችና ለግል የማራቶን ተወዳዳሪ አትሌቶች የውድድር እድል ይፈጥራል የሚል ዓላማ ማንገቡም ተገልጧል። በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በእንግሊዝኛ ምጻሩ ኤስፍና 43ኛው ዓመታዊ የስፖርትና ባህል ዝግጅት ዩናይትድ ስቴትስ ሚኒሶታ ከተማ ውስጥ ትናንት እሁድ ተከፍቷል። ዓመታዊ ዝግጅቱ ለ8 ተከታታይ ቀናት የሚቆይ ነው። የፊታችን አርብ በሚኒሶታ የኢትዮጵያውያን ቀን እንዲሆን የሚኒሶታ አስተዳደር መወሰኑም ታውቋል። በሜዳ ቴኒስ ፉክክር ትውልደ ሩሲያ ጀርመናዊው የሜዳ ቴኒስ ኮከብ አሌክሳንደር ዜቬሬቭ የቤልጂየሙ ሞክሼው አሌክሳንደር ብሎክስን ነገ በዌምብልዶን የሜዳ ቴኒስ ይገጥማል። በፈረንሳይ የሜዳ ቴኒስ ፍጻሜ ባለድሉ አሌክሳንደር ዜቬሬቭ በዌምብልደንም ያሸንፋሉ ተብለው ከሚጠበቁ ምርጥ የሜዳ ቴኒስ ተጫዋቾች መካከል ይገኝበታል። እግር ኳስ። የዓለም ዋንጫ ፉክክር ተጧጡፎ ቀጥሏል። ከአዘጋጆቹ አንዷ ካናዳ ለመጀመሪያ ጊዜ ወደ 16 ቡድኖች የጥሎ ማለፍ ተርታ ውስጥ መግባት ተሳክቶላታል። ትናንት ከደቡብ አፍሪቃ ጋር በነበረው እጅግ ጥንቃቄ የተሞላበት ግጥሚያ መደበኛ 90 ደቂቃው ተጠናቆ በጭማሪው 5 ደቂቃ ውስጥ በተከላካይ ስህተት በተገኘ ብቸኛ ግብ ካናዳ ለድል በቅታለች። ሆኖም ከፊቷ ብርቱ ፈተና ይጠብቃታል። ካናዳ ወደ ሩብ ፍጻሜ ለማለፍ የምትገጥመው ነገ በሚኖረው ጨዋታ ከሚያሸንፈው የኔዘርላንድ አሊያም የሞሮኮ ቡድን ነው። ሁለቱም እጅግ ጠንካራ ቡድኖች ናቸው። ያም በመሆኑ የካናዳ ጉዞ ከ16 ቡድኖች ውስጥ አይዘልም የሚሉ በርካቶች ናቸው። በሌላ በኩል ግን የማታ ማታ በተከላካይ ስህተት ሽንፈት የደረሰባት ደቡብ አፍሪቃ ምናልባት ብታሸንፍ ኖሮ ጠንካራ ተፎካካሪ ትሆን ነበር። በእርግጥ የበርካታ አፍሪቃውያን ድጋፍ ባይኖራትም ማለት ነው። በርካታ አፍሪቃውያን በማህበራዊ መገናኛ ዘዴዎች ትናንትም ለደቡብ አፍሪቃ ድጋፋቸውን ሲነፍጉ ተስተውለዋል። ከተሰጡ አስተያየቶች መካከል የደቡብ አፍሪቃ ቡድንን ደግፈን ስራቸውንማ አንቀማቸውም የሚለው የብዙዎችን ትኩረት ስቧል። ደቡብ አፍሪቃ ውስጥ የውጭ ዜጎች ስራችንን ቀሙን በሚል መጠነ ሰፊ የመጤ ጠል እንቅስቃሴ ላይ ለመሳለቅ የተሰጠ ትችት ነው። በዚህም አለበዚያ ግን ጠንካራ ተፎካካሪ ሆና የቀረበችው ደቡብ አፍሪቃ በመከላከል ወቅት የተሻማች ኳስን ወደ ጎን ሳይሆን ፊት ለፊት በጭንቅላት ተገጭቶ ለመውጣት መሞከሩ ደቡብ አፍሪቃን ዋጋ አስከፍሏታል። ፖርቹጋል የተወለደው የካናዳ አጥቂ ስቴፋን ኤስታኮዮ በ92ኛው ደቂቃ ላይ ከደቡብ አፍሪቃ የተከላካይ መስመር ፊት ለፊት የደረሰችውን ኳስ በግብ ጠባቂው በስተቀኝ በኩል በግሩም ሁኔታ አክርሮ በመምታት ከመረብ አሳርፏል። የአሰልጣኝ ጄሲ ማርሽ ቡድንና ደጋፊዎችንም እፎ ያሰኝቷል። አሜሪካዊው አሰልጣኝ ጄሲ ማርሽ የካናዳ ብሔራዊ ቡድንን በዋና አሰልጣኝነት ከመረከባቸው በፊት ቀደም ሲል የእንግሊዝ ሊድስ ዩናይትድ፣ የጀርመኑ ኤርቢ ላይፕሲሽ እንዲሁም የኦስትሪያው ኤርቢ ዛልስበርግን አሰልጥኗል። የደቡብ አፍሪቃው የ74 ዓመቱ አዛውንት አሰልጣኝ ሁጎ ብሩስ ደግሞ ከዘንድሮ የዓለም ዋንጫ በኋላ የአሰልጣኝነት ዘመናቸው እንደሚያከትም ቀደም ሲል ገልጠው ነበር። የበለጠውን ጊዜ ከባለቤቴ ከልጆቼና ከልጅ ልጆቼ ጋር ማሳለፍ እሻለሁ ሲሉም፣ ሆኖም ከካናዳው የትናንት ሽንፈት በኋላ ግን አሰልጣኙ ሀሳባቸውን የቀየሩ ይመስላል። በተናደድህበት ጊዜ መወሰን የሚመክር አይደለምም ብሏል። ከጨዋታው በኋላ ባደረጉት ቃለ መጠይቅ ቀጣዩ የደቡብ አፍሪቃ የቤት ስራ ለአፍሪቃ ዋንጫ ማለፍ ይሆናል። በምድቡ የጋራ አዘጋጇ ኬንያ፣ ጊኒና ኤርትራ ይገኛሉ። ከቱኒዚያ በጊዜ ከመሰናበትና ደቡብ አፍሪቃ ተከትላት ከውድድሩ ከመውጣቷ ውጭ ሌሎቹ 8 የአፍሪቃ ሀገራት አሁንም ወደ 16 ቡድኖች ውስጥ ለመግባት እድል አላቸው። ሞሮኮና ኮት ዲቯርን ጨምሮ ግብፅ፣ ኬቬርዴ፣ ሴኔጋል፣ አልጄሪያ፣ የኮንጎ ዲሞክራሲያዊ ሪፐብሊክና ጋና የአፍሪቃ ኩራት ለመሆን ይፋለማሉ። ዛሬ ምሽት ብራዚል ከጃፓን ጋር ከተጫወተ በኋላ ጀርመን ፓራጓይን ይገጥማል። ብራዚል የሚጫወተው 6ኛ የዓለም ዋንጫ የማንሳት ጥሙን ለማርካት ነው። ብራዚሎች የመጨረሻ የዓለም ዋንጫቸውን ያነሱት ከ24 ዓመታት በፊት ነው። ጀርመን በበኩሉ ለአራት ጊዜያት የዓለም ዋንጫን ያነሳ ከዚያም ውስጥ ከ12 ዓመት በፊት አርጀንቲናን በፍጻሜው መርታት የቻለ ጠንካራ ቡድን ነው። በነገው ዕለት ኮት ዲቯር ከኖርዌይ ጋር ይፋለማል። ፈረንሳይና ስዊድንም ወደ ሩብ ፍጻሜ ለማለፍ የሚጋጠሙት በነገው ምሽት ነው። ያለፈውን የአፍሪካ ዋንጫ ያሸነፈችው ሞሮኮ ደጋፊዎች ባለፈው የዓለም ዋንጫ 4ኛ ደረጃ ይዘን ብናጠናቅቅም ዘንድሮ ግን የዓለም ዋንጫ የኛው ነው ብሏል።
0: Morocco is going to win the World Cup.
20: ሞሮኮ የዓለም ዋንጫን ታሸንፋለች። ቡድን በመስራት ላይ እየሰሩ ነው እዚህ የደረሱት። እንደ አንድ ጠንካራ ቡድን በጋራ እየሰሩ ነው። እናም የዓለም ዋንጫን አሸንፎ ለማንሳት እያቀኑ ነው። ባለፈው የዓለም ዋንጫ 4ኛ ደረጃ አሳክቷል። እናም በዚህ አመት ከዚያ የተሻሉ ስለሆኑ ዋንጫውን የሚያገኙ ይመስለኛል።
0: No African team reached the
20: የትኛውም የአፍሪካ ቡድን ለግማሽ ፍጻሜ ደረሰ የለም። እኛ ነን የመጀመሪያዎቹ። እናም አሁንም ቢሆን ቀዳሚዎች ነን።
0: Again the first one.
2: ሞሮኮ ዘንድሮም ከአፍሪካ በርግጥም ጠንካራ ቡድን መሆኗን አስመስክራለች። ሌላኛዋ የሰሜን አፍሪካ ሀገር ቱኒዚያን ጉድ ያደረገችው ጃፓን የነ ኔማርና ቪንሺየስ ጁኒየር ብራዚል ዛሬ ማታ ይጠብቃታል። የቀድሞ የጀርመን ብሔራዊ እግር ኳስ ተጫዋች ባስቲያን ሽቫይንሽታይገር በኮት ዲቯር ቡድን ላይ ሰጥቶ አስተያየት ዘረኝነት ተንጸባርቆበታል በሚል ተተችቷል። ባለፈው ሳምንት ቅዳሜ ጀርመን ያስጨነቀቻት አፍሪካዊቷ ኮት ዲቯርን ከመግጠሟ ቀደም ብሎ ባስቲያን ሽቫይንሽታይገር በጀርመን ህዝባዊ ቴሌቪዥን ጣቢያ አኤርዴ የሰጠው አስተያየት በብዙዎች ዘንድ ብርቱ ትችት አጭሯል። በዚሁ ቴሌቪዥን የእግር ኳስ ተንታኝ ሆኖ በቀጥታ ስርጭት ወቅት አስተያየት የሚሰጠው ባስቲያን ሽቫይንሽታይገር የኮት ዲቯር ቡድንን የገለጠበት መንገድ ነው በብርቱ ያስተቸው። ባስቲያን ሽቫይንሽታይገር የኮት ዲቯር ቡድንን የሚጫወቱት ያልተጠበቀ አይነትና ታክቲካዊ ሳይሆን ጉልበት የተሞላበት ነው አይነት አስተያየት መስጠቱ አስተችቶታል። አጫዋቱን በአጠቃላይም አፍሪካዊ እግር ኳስ ነው ሲል መፈረጁ ተገቢ አይደለም ተብሏል። በእርግጥ የጀርመን ብሔራዊ ቡድን በጫዋታው የማታ ማታ 2-1 ማሸነፍ ቢችልም የኮት ዲቯር ቡድን ግን በተቃራኒው በታክቲክ ልቆ ነበር የታየው። ጀርመናዊው ጥቁር ጋዜጠኛና ደራሲ ፊሊፕ ኦኖ ሽፒግል በተሰኘው መጽሔት ላይ ባሰፈረው ትችት ባስቲያን ሽቫይንሽታይገር የኮት ዲቯር ቡድንን ጉልበት የተሞላበትና ከተለመደው ውጭ አፈንጋጭ ሲል መግለጡ ማግለል ነው ብሏል። ይህን ሲያብራራም ባለፉት ጊዜያት አፍሪካዊ ዝርያ ያላቸው ጥቁር ሰዎች ያልሰለጠኑ ወይንም የማይጠበቅ ነገር የሚያደርጉ በሚል መገለል ይደርስባቸው ነበር ሲልም የባስቲያን ሽቫይንሽታይገር ትችትን የዚሁ አካል መሆኑን ገልጧል። ሌላኛው በኢንስታግራም ገጹ 50 ሺህ ተከታዮች ያሉት የስፖርት ተንታኙ ፓትሪክ ቪንስለር በበኩሉም እንዲህ ያሉት አስተያየቶች ዘረኝነት የዳሰሳቸው የተለመዱ ግን ትክክል ያልሆኑ ናቸው ብሏል። ጥቁር ተጫዋቾችን ቴክኒክ እንደማያውቁና በጉልበት ላይ ብቻ የተመሰረተ ጨዋታ እንደሚያደርጉ መግለጥ ተገቢም አይደለም ተብሏል። እንዲያም ሆኖ ግን ባስቲያን ሽቫይንሽታይገር የሰጠው አስተያየት ችግር ያለበት ቢሆንም ቅሉ ዘረኛ ግን አይደለም ሲል ፊሊፕ አውኖ አክሏል። እንደውም የራሳችንን የጀርመን ቡድን ነበር ጉልበት የተሞላበት ቡድን የነበረው ሲልም ተችቷል። በተክለ ሰውነትም ሆነ በቴክኒክ ከተለመደው ውጭ አፈንጋጭ የነበረው የኮት ዲቯር ቡድን ሳይሆን ፌሊክስ ንሜቻ ነው ብሏል። ፌሊክስ ንሜቻ የጀርመን ብሔራዊ ቡድን ጥቁር ተጫዋች ሲሆን የዘር ሀረጉ ከናይጄሪያ ነው። ተወልዶ ያደገው ጀርመን ሃምቡርግ፣ እግር ኳስን የሰለጠነው ደግሞ እንግሊዝ ውስጥ። የጀርመን ብሔራዊ ቡድን ጥቂት የማይባሉ አፍሪቃዊ የዘር ሀረግ ያላቸው ተጫዋቾችን አካቷል። ከ26ቱ ተጫዋቾች መካከል 8ቱ አፍሪቃዊ ዝርያ ያላቸው ናቸው። ጆናታን ታ ኮትዲቫራዊ አባት፣ አንቶኒዮ ሩዲገር ሴራሊዮናዊ እናት፣ ሌሮይ ሳኔ ሴኔጋላዊ አባት፣ ፌሊክስ ንሜቻ እና ጀማል ሙሳይላ ሁለቱም ናይጄሪያዊ አባቶች፣ አሳን ወይድራጎ ሁለቱም ወላጆቹ ቡርኪና ፋሶ፣ ማሌክ ቲያው ሴኔጋላዊ አባት፣ እንዲሁም ጃሚ ለቪሊንግ ጋናዊ አባት ያላቸው ናቸው። የ41 ዓመቱ የቀድሞ እግር ኳስ ተጫዋች ባስቲያን ሽቫይንሽታይገር አስተያየት በምንም መልኩ የጀርመናውያን እግር ኳስ ተጫዋቾችም ሆነ ደጋፊዎችን የሚያንጸባርቅ አይደለም ተብሏል። አድማጮች የስፖርት ጥንቅራችን በዚህ ይደመደማል። አስተያየት ጥቆማችሁ አይለን። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።
3: አድማጮች ጠቅላላው ስርጭታችን ከመአብቃቱ በፊት እንሆ አርስተ ዜናው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ አዲስ አበባ ውስጥ ተነጋገሩ። ጠቅላይ ሚኒስትር አብይ በመተማመንና የጋራ መከባበር ላይ ስለሚመሰረት የኢኮኖሚ ግንኙነት፣ ጸጥታና ቀጠናዊ መረጋጋት ከሶማሊያው ፕሬዝዳንት ጋር መነጋገራቸውን በኤክስ ገጻቸው አስፍረዋል። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍል አገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። የትምህርት ሚኒስቴር ዛሬ ሰኞ ይፋ ባደረገው ክልከላ ውስጥ ሜሞሪ ካርዶች፣ የግል ላፕቶፖችና ታብሌቶች ተካተዋል። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋራ የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። የኬንያ መንግስት ከአሜሪካ ጋር ሊፈራረም ነው የተባለው የቢሊዮን ዶላሮች የውድ ማዕድናት ፍለጋ ስምምነት ግልጽነት ይጎድለዋል የሚል ክስ በፍርድ ቤት ቀረበበት። በጀርመን ኒደርዛክሰን ግዛት ውስጥ በመትገኝ ሽታደ በተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 6 ሰዎች መገደላቸውን ፖሊስ አስታወቀ። ሰዎቹ የተገደሉት በአንድ በከተማይቱ በሚገኝ የእናቶችና የህፃናት መጠለያ ውስጥ በተከፈተ ተኩስ ነው። አርስተ ዜናውን ነበር ያሰማዋችሁ አድማጮች። ስርጭታችን እንግዲህ ያበቃ ነው። ደህና አደሩ።